አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ይያልኩኝ። ከዚህ ከሲአይቲአር 101.9 FM ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ ወርቁ አያሌው ነኝ። እንደምን ሰነበታችሁ? ሳምንታችሁ እንደነበር? ሁልጊዜ ቅራሚ በየሳምንቱ ከ7 እስከ 9 ሰዓት እናደርጋለን ዝግጅት። አሁን ጀመርን። አድማጮቻችን ጊዜያዊ ዝግጅት በቅደም ተከተል ላስተዋውቃችሁ እወዳለሁኝ። በመጀመሪያ አንድ ሙዚቃ ካሰማ በኋላ በመሃል የራስህ የሆኑትን አስተያየቶች በዚህ በቫንኩቨርም ሆነ በኢትዮጵያ ውስጥ ማለት ነገሮችን እንዲጣል አርግ ያርፋለሁ። ብዙ ዛሬ ጫና አይኖርም፣ ምክንያቱም ስፖርት ቀን ነው አይደል እና እንደዛ አድርጋለሁ። ከዛ ባሻገር አፍሪካ ማማ አሜሪካ እንደ 15 ደቂቃ ደቂቃ ሙዚቃ ካጫውን ወዲህ ቀጥታ ወደ መዝናኛ ፕሮግራም ነው ዛሬ ምን ገባው። በጣም ብዙ ነገሮችን ልንናገር እንችላለን። ለሚቀጥለው ሳምንት የተለያዩ ሰዎችን አንድ 3 4 ሰዎችን ያለውን የሀገራችን ተጨባጭ ሁኔታን በሚመለከት ቃለ መጠይቅ አድርጋለሁ። ያን ኤዲት አድርገን እናቀርባለን። እንዲሁ ደግሞ በከተማችን አንዳንድ ነገሮችን እንዲሚያንጃብቡትን ደግሞ ዳሰስ እናደርጋለን። ግን በመጀመሪያ ምንድን ነው የምናደርገው? እንደምታውቁት ወደ አንድ ሙዚቃ ጀባ ልበላችሁና ተመልሼ እመጣለሁ። ወርቁ አያሌው ነኝ። እኔን ለማናገር ወይም ሀሳብ ካላችሁ በዚህ በሬዲዮ ስቴሽን ውስጥ ሆነ እንዲሁም በከተማችን ሀሳብ ካላችሁና ጠቃሚ የሆነ የኮሚኒቲውን ነገር በሚመለከት ወይም ጥቅም ያለዋል የምትሉትን አስተያየት በሙሉ ተቃውሞም ቢኖር ለምሳሌ ማስተካክለው ነገሮችን ቢኖር በምንም ደውላችሁ አናግሩኝ ወይም ቴክስ አድርጉልኝ 604-600-4657 604-600-4657 ወርቁ አያሌው ነኝ። አሁን አንድ ሙዚቃ ጀባ ልበላችሁ እንሆ።

0: አድማጮች አችን ወርቋ ያለው ነኝ ከዚህ ከCITR 101.9 FM Vancouver BC ካናዳ። እንደምታቁት እንግዲህ የአንድ ዘፈን ማለትም የአፋርኛ ዘፈን በቅድሚያ አስቀድመው ልጊዜ እንደምታቁት ሬጅናችን በኢትዮጵያ ውስጥ ያሉትን ሁሉንም በረሰቦች በትክክል ባገኘነው ሙዚቃ በሚመጥን መደር እናቀርባለን። እንዲሁም ኢትዮጵያና ኤርትራኖችን ማለት ነው አንድ ነን አይደለም እንዴ? አዎ አይደለም እንዴ? አዎ። ስለዚህ እናቀርባለን በየሳምንቱ እንግዲህ የመዝናኛ ፕሮግራማችን። ይሄ ዋናው የዚህ ሬዲዮ ዋና የተቋቋመው ወይንም ያቋቋምኩት ማለት ነው ለዚህ ብዙ አመታት በዚህ ሬድ ላይ እናርጋለን ኢንፎርሜሽን እና ኢንተርቴንመንት አንዳንድ ኢንፎርሜሽኖች እና ኢንተርቴን ነው ማረገው። ምክንያቱም ወደ ኢንተርቴኑ ነው ማዞረው ብዙ ጊዜ ምክንያቱም በዛ አካባቢ ስለምጓዝ ማለት ነው። በመጨረሻም ያው እንግዲህ ቀደም ብዬ እንደገለጽኩት በራሴ ሆነ አስተያየት በአገር ቤትም ሆነ በዚህ ያለውን ሁኔታዎችን ለመግለጽ ወዳለሁኝ። እያንዳንዱ ኢትዮጵያዊ በኢትዮጵያ ውስጥ ማለት ከሰሜን እስከ ምዕራብ ከምዕራብ እስከ ምስራቅ ያሉት ኢትዮጵያኖች ጠቅላላ ማለት ነው። ይሄን ሳንል በእንደዚሁ መልኩ እንግዲህ ባለፉ አመታት በዚህ በሶስት ቀን ውስጥ ደግሞ ትልቅ ነገሮች ተከናውኗል። መሞት የአማራ ታይጥ የድመትን አፍንጫ ታሸታለች ይላል። በቀላሉ በቃ ድመት አይጥን ብድግ አርጋ ምትበላነች አይደለም እንዴ? ወጉልበት አይመጣጠም በሁሉም ነገር። ነገር ግን አብይ ባለፈው የውሸት ምርጫ ራሱን መርጦ ራሱ ተወዳዳሪ ራሱ መራጭ ራሱ ሁሉ ነገር ካረገ ወዲህ ቀጥታ ዘመቻውን በአማራና በትግራይ ክልል ውስጥ ለማድረግና በዛ ደግሞ ጉልበቱን ለማሳየት የሞከረ የአረብ ያው ጭራ እንደሆነ ታቃላችሁ። አረቦች ብዙን ጊዜ የኛ መፋጀን የሚፈልጉ ከግብጽ ጋር ጀምሮ በዚህ በጉረቤት ሙሉ ሁላችንም እንተዋወቅነን አይደለም እንዴ? ነገር ግን ጥቅምና ወይንም ደግሞ እንደው ቦታ የማግኘት ኔታ አይንን ግንባር አርጎ ያርጎ ብለን ካልሆነ በስተቀር የሀገራችን ሁኔታ ሁሉም ኢትዮጵያኖች በጋራ ሆነው በዘር በሃይማኖት ሳይከፋፈሉ በጋራ መኖር የሚፈልጉ ናቸው እየኖሩም ናቸው አሁን ወደፊት ይኖራሉ። ነገር ግን ይህን የአማራውና በኦሮሞ በትግራይ ውስጥ ያሉትን ነገሮች በማጣላት በማጋጨት ሌላ ብሔረሰብ ከብሔረሰብ ሃይማኖት ከማነሰው ጋር በማድረግ ሾልኮ በመሃል የሚሄዱ መንግስታቶችን አይተናል። ይሄ የታወቀ ነው። በጥላቻ የተመሰረው የአኖሌ ጡት በሚመለከት ሌሎችም በየቦታው እየሄዱ እምቢ ካለን በመንጭ አንገት አንገታቸውን ብለው ያኔ የዘሩት መርዝ አሁን ምን እየሆነ ነው? ሁሉንም እያቃጠለ በወቅቱ ተናግሯል። አንዳንድ ሰዎችን በአሁን ሰዓት ያ ነገር ገብቷቸው በኢትዮጵያዊነትና የህዝብ አንዶ መኖር ሁኔታ እያሳስበናል ብለው ብቅ እያሉ ነው የምናውቀው ነው። ነገር ግን ይሁን አለ እንዲህ ሰው ከስቶት ይማራል ወይንም ደግሞ ትክክለኛ ነገር ከሆነ የዛን ኋላ አንድ ሰው ካጠፋ የዛን ኋላ ደግሞ መስዋዕት ከፍሎ ነገሮችን ማስተካከል ነው እኔ የማምነው እንጂ በመናገር ብቻ አለም ፕራክቲካሊ ነው ባፍ እዚህ ተናግሮ በዛ በጎን ሌላ አብይ የሚሰራው ስራ ሁላችንም እናውቀው ነው አለ እንዴ? ነገር ግን ከምርጫ በኋላ ራሱ መርጦ ራሱ ምርጫውን ቦታ አዘጋጅቶ ራሱን መርጦ እንደገና ሁሉም ቦታ ራሱን በራሱ ነው ምርጫ ለብሎ ያሳወቀ መሪ የመጀመሪያ በኢትዮጵያ ውስጥ እሱ ብቻ ነው። የውሸት በየቤቱ እየሄዱ መርጣቸዋል ወይ ካልመረጡ ወይ ካርድ ካልወሰዱ የመዳበሪያም ሆነ የቀበሌ ወይንም የመገደል የመታሰር ሁኔታዎች ሁሉ እንዳሉ ነው የምናውቀው በዛ አካባቢ። ልክ እንደ ጠላት ማለት ነው። ብልጽግና ነው ያልመረጠ ጠላት ነው ማለት ነው። በእንደዚህ አይነት መልኩ ነው ብዙዎቹን በትክክል ልንገራችሁ በሄ በብልጽግና ላይ ያለኝ ስርዓቱን ጥራ እንጂ ኢንዲቪጁዋሊ ጥሩ ቢሆን ኖሮ አብይንም እጃችን አውጥተን በሆ ብለን ተቀብለናል እናቃለናል እንዴ ብልጽግና ማለት ነው። እንግዲህ አብይ ራሱ የፈጠረው ይሁን ከሌላ ጋር ኮፒ አድርጎ መጻፍ ያደረገው ካሁን ምክንያቱም ከሰባተኛ ክፍል አንድ ሰው ወጥቶ መቼስ ፒኤችዲውን የሚይዝ እኔ ያለ አብይ ስማርት እንደ ያላየሁኝ በጣም። ስለዚህ ምንድን ነው ነገሩ? ሁሉም ነገር ምርጫ ሄደው ሰዎች ይቆማሉ በምርጫ ቦታው ባጭሩ በውስጥ የተወሰኑ ሰዎች ይመርጡና ይሄ ነው እዚህ ጋር ምረጪ ላስገባልሽ ላሳይሽ እያሉ እንዲመርጡ እናቶችና ሽማግሌዎችን በእጃቸው ያስነኩ ያስመረጡበት ቦታ ነው። ይሄ በይፋ ነው። ሌሎችም ደግሞ ያልመረጡት ደግሞ ጥቅላላ ያልመረጧቸው ዞር በሉ እንዴ ብቻ ነው መመርጠው ብሎ የገቡን ተደራፍሮ የገቡ ሁሉ እንዳለ መናቅ ነው። ይሄ የኡነት ኡነት ነው ማለት መዋሸት አይደለም። እንደ ሚዲያን ማለትም እነኚህ እንደ ዩቲዩቦች እንደው ነገሮችን ለማሳመር ሳይሆን በትክክል አየ ነው። ይሄን ካደረገ በኋላ ቀጥታ ወደ ጦርነት ነው ያወጀው። በተለያየ በትል በዚህ በጎጃም በሸዋ በወሎ የፋኖን ከበቃ አዳክሜ አስልስዬ ወደ ትግራይ ጉዞ እናደርጋለሁ ብሎ ያለበትን የራሱን ጀርናሎችና ኮሎኔሎች ያጣበት ነው። ድሉ ተገሪ ገለበጣል። ምክንያቱም ህዝብን ማሸነፍ አይቻልማ። ህዝብን ማሸነፍ አሜሪካ ኢራንን ልታሸነፍ አልቻለችም። ህዝብ አላት። ዛሬ ግን በዚህ በአማራው ክልል ፍጹም ፍጹም ለማሸነፍ አይደለም ይቦታው ላሸነፍ ሄደውን ቦታን ያስለቀቅ ቦታዎች እየተያዙ ነው። በርግጥኝነት ነው መናገረው። ነገር ግን ይሄ በብልጽግናና በአማራኛ ያለ ጥላቻ በልግዝና ለምን ሆነ ሰን ብልጽግና ብልግና አድርጎ የሁሉንም መብት ካለመጠበቁ እንጂ የፓርቲ የስም ችግር የለብንም ወይንም ያብይ ሰባተኛ ክፍል መሪያችን ችግር የለብንም። ነገር ግን በአሁን ሰዓት ያለው በዚህ በፋኖና በብልጽግና ያለው በብልጽግና ወታደሮቹ ሁሉም የቤተሰቦቻችን ናቸው፣ ወንድሞቻችን እህቶቻችን አይደለም እንደ በሙሉ ወደ ውጊያ ወታደር ነው ትዛዝ ሲታዘዝም ይሄን ነው አለዛ ሊገሉ ይገላል። ተረሸኑ ብዙዎች እንዳሉ ነገር ለምን ይሆናል ወገኖቻችንን ብለው ያሉ ሰዎች ወደ ማታ ተወስደው የተረሸኑ ብዙ እንዳሉ ሁላችንም እናቀናል። ይሄ በርግጠኝነት 1% መናገራችሁ ነው። ስለዚህ ግድ የለውም ይሄዳል፣ እጁን ብቻ መስጠት ነው። እና በአሁን ሰዓት የሆነው በዚህ በግንባር የተደረገውም ይሄ ነው። ዊን አርገው ቦታ ይዘው በቃ በደንብ አርገው ያላቸው መሳሪያ ሁሉ አብረክርከው ምን ብለው ማርከው ወታደሩ በሰልፍ ነው ሄደው። ያው እንደምታውቁት ፋኖ ማንም ሰው ከማረከ የማነዘር የማን ሃይማኖት አይልም፣ በስነ ስርዓቱ አስተናግዶ ቢቻል የሚመለስበት ከሆነ እንደ ፍቃዱ ነው የሚያደርገው። ይሄ ሁላችንም እናውቀው ነው፣ ማንም ሰው የሚያውቀው ነው። የፋኖ አነሳስ በተለይ ያ ዘረኝነትን ይዞ መሄድ ሳይሆን ራስን የመከላከልና ኢትዮጵያዊነትን የሚያበስ ሁሉም በኩልነት የሚኖርበት ሁሉም በራሱ ነው የሚለው እና በእንደዚህ አይነት መልኩ ላይ ነው እንግዲህ ያለው። ወደዛ ዞር ብለን ስናይ ደግሞ በትግራይ ውስጥ ያሉት ወንድሞቻችን እህቶቻችን ያ ሁሉ ጦርነት አልበቃ ብለው ጦርነት በእነሱ ላይ ለማንሳት የተዘጋጀ ነው። ስንት ወደ ሚሊዮን የሚሆን ሰው የሞትና የቆሰለበት እያለ ያንን ከማገገምና ነገሮችን በስነ ስርዓት እሺ ብለው ተመልሰው በዚህ በኬንያ ውስጥ ከተስማሙ በኋላ ነገሮችን በስነ ስርዓት ተደርጎ ራስን ለማሰልጠን ራስን የራሱ መሪ የራሱን ሰዎች ከማድረግ በህዝቡ ይሄ ነው ብሎ በትክክል ላይ በቅንነት ቢሆን የትግራይ ህዝብ ይነሳል ወይ? አይነሳም። ይኸው በአሁን ሰዓት ትልቅ ጦርነት እያንጃበበ ነው፣ ሊከፈትም ይችላል። እንዲሁም ደግሞ ብልጽግና ባሉበት ቦታ ያላቸው መሳሪያ አግኝቻለሁ እያለ እየደበደ ነው እና የብልጽግና ውሸት ብዙ ነው። ስለዚህ በዚህ ምርጫውና የአሁኑ ጦርነት በቅርቡ በትላንትና በሁለት ቀኖች ጀርናል ኮርኔሎች ብዙ ተማርኳል። እነኛ ሰዎች ጀርናሎች እንኳን ይማረኩ ምንም እንትን የለም። ምክንያቱም አንዱ የአብይ ብልጽግና አሽቃባጮች ስለሆኑ ምንም አይነት እንትን አይኖረኝም፣ ርኅራኄ አይኖረኝም። ሌሎቹ ወታደር ምስኪኖች መጋደላቸው እርስ በርስ ወንድምና እህት መጋደሉ ፍጹም አልደግፈው ነው፣ መሆን የሌለበት ነው። መንግስት ይሄንን አርጎ አብይ ቆይስቲ ስልጣን ነው ምንድን ነው ስልጣን? ትላንትና እኮ አብይ ሌላ ሰው ነበር፣ ዛሬ ሌላ ነው። ነገሩን ለህዝቡ አርጎ ለምን ራሱን ነጻ ያወጣ? እንደ ሌሎቹ ማሪዎች ከዚህ ፊት ባሉት አብይን የሰጠው አልፈልግም ብሎ ነው። አይሆንም፣ ህዝብ አይኔ ያየ ህዝብ ሲያልቅ መሪነት ቦታ አልቆም ብሎ ነው። ነገር ግን ይህ ጭራሽ ለጦርነት የሚጓጓ የሚዘጋጅ በለው ብሎ የሚል በገንዘብ በጥቅም የሚገዛ መንግስት ነው ያለው። የኢትዮጵያ ህዝብ አንድ ቀን እኮ መብላት ብርቅ የሆነበት ነው። መለሰ ምኞት ምንድን ነው? ኢትዮጵያ ውስጥ የኢትዮጵያ ህዝብ 3 ጊዜ በቀን የሚበላበት ምኞት ነው ያለኝ ያለ የተባለበት መሪ የወጣበት ነው እኮ። የደርግን ኃይለ ስላሴን አናንሳው፣ በቅርቡ ያለውን ነው የምናገረው። በወያኔ ጊዜ የነበረው እንደዚህ አይነት ጭፍጭፋ ነበር እንዴ? ብዙ ነገሮች እንደዚህ ሆኑ ነበር እንዴ? ሰው ወጥቶ ይገባል እንዴ? ብዙ ነገር እኮ አለ። ግን የአሁኑ ባሰ። አንድ ሰው ከአንድ ቦታ ወደ አንድ ክፍለ ሀገር ለመሄድ ከአዲስ አበባ ደብረ ዘይት መሄዳቸው ከአዲስ አበባ ወደ ሞጆ መሄዳቸው ናዝሬት በጣም በፍራቻ ነው ለሊቱን ሲነሱ እጃቸውን እግራቸውን ቼክ የሚያደርጉ አለ እንዴ ያለው እንዴ ግማሹ በቃ ጸልየው ነው እንግዲህ ነፍሴን ኮሰር ካንተም እንግዲህ ያው እንግዲህ ዛሬ ምን ሞትበትን ቀናናቅም ብለው ነው የሚሉት ድሮ ባገሮቻችን በቤታችን ደግሰው ተስማምተውንቶች ዛሬ ሜዳ ላይ ወደቁ ማለት ነው ዛሬ የሚለምኑ እያንዳንዱ እጅ የሚያዩት መርቀው ደግሰው ተናዘው ራሳቸውን መቃብራቸውን ሁሉን አዘጋጅተው ቢሞቱበት ዘመን ነበር እኮ ተከብረው ዛሬ ግን እነኛ ሰዎች ያኔ አቤ በሻሻ ማነበረበት ጊዜ እዚ አዲስ አበባ ያለው ሁኔታ አባቶች እናቶች በዛች ባላቸው ጉጆ ትንሽም ሆነ ትልቅ ጎረቤቱ አመት ባሉም በሰላም አክሮ ወጥቶ ዴ ሁላችንም እኮ አይደላለዛ ምንድነው ያለበት ጊዜ ዛሬ ግን በዛ መሄድ ኢትዮጵያ መሄድ ያው ሪስክ ነው እንግዲህ ዘመዶች ያለን ልንሄድ እንችላለን ዘመድካ ነገር ግን ሪስኩ ምን ያህል ነው የዚህ መንግስት ተላላኪዎች ማአት በዛት አሉ በየቦታው በየኤርፖርቱ በየመንገዱ በየሻይ ቤቱ በየጫት ቤቱ በየዳንስ ቤቱ በቃ እዚም እዛም አቦልቀቁን ያኪ ሰላም ስጡን እና በእንደዚህ አይነት መልክ ያለበት ነው እና በኢትዮጵያ ባሁንላችን ምን ማኘው ይሄ ጾም ነውና ኦርቶዶክሶች ያለቁበት ወራት አመታት ነው መሳራ የሌላቸው ሁልጊዜ የሚጸልዩ በትግስታን የሚቀድሱ እህቶች ህፃናቶች አዛውንቶችን መግደል በመሳራ መተው መግደል ማስገደል ምን የሚሉት ነው መንግስ ካላረገው ወይ መንግስን ፍቃር ካለው እነኛ ሰዎች አባረው የሚያስ ኃይል አለኝ አለ አጠፋለሁ አለ ድሮን አለኝ ምን አለኝ ብላብላ የሚለው አለ መጀመሪያ የኢትዮጵያ ህዝብ ሰላም አንድ ሁለተኛ የሚበላው አርሶ ጉጉርቤት ተውሶን ቆም ይመለስ ያለ ማንም እኮ አሁን የሚያዋውስ ጠፍቷል ነገ ቤቱ ፈርሶስ ያ ሰው ይብከስርስ ቢጠፋስ እንደዚህ እንደዚህ ነገሮች አሉ ለሰው የሚያስፈልጋቸውን መጠለያ ምግብ መተንፈስ ጥሩ አየር መተንፈስ እንኳን የሌለበት አገር ሆኗል አበባዎችን ቢልዲንጎችን መስራት አሁን ብዙ ጊዜ አይቻለው በጣም የኢትዮጵያ ህዝብ ያው እድገት አለ አድቨርታይዝመንቶቹን ስታዩ ምን ስትሉ ምንድነው እስቲ በጣም በጣም ጥቂ ሰዎች ያን ነገር ማድረግ ሲችሉ በብዛት 80% ምንም ማያደርጉ እለት እለት መግረስ የማይችሉ ዶክተሮች አስተማሪዎች እንግዲህ በእኛ በተማርንበት ጊዜ ማለት ነው ከወያኔ በፊት አስተማሪዎች ጥሩ ኑሮ ነው የሚኖሩ ዘንጠው ነው ቤተሰብም ጎረቤት ረድተው ነው ምን ብለው ነው ዶክተሮችም ያው የምናውቀው ነው ሁላችንም አይደለም እንዴ ዛሬ ግን እነኛ ሰዎች ከምግብ ይሄ ከትርፍራፊ ማታ ወደ ቤት ሲል ለልጆቹ ለሚስቱ ይዞ የሚሄድበት ጊዜ ነበር እሱንም ደግሞ አስከለከሉ እዚህ ዘመን ላይ ነው ያለው እዚህ ዘመን ላይ ያለን አይናችን እያየ ኢትዮጵያ ባልጽጋነች የሚሉት ሰዎች አረ እፈሩ እግዚአብሔርን ፍሩ ሰው ባይፈሩ እና ይህ አይነት ነገር ነው አሁን አንተ አገኒስት ብልጽግና አይደለም በስራው ነው አገኒስት ሆኖ እነኚህ ነገሮች ምንድን ነው መግለጫ እንኳን አይሰጥም እኮ አልፎ አልፎ ፍጹም ሰዎች ሲታረጉ ምን ሲሉ ጀርናሉ የምኑ በቃ ማለቅ አለ ስንት ሚሊዮን ነው ከዛ ውስጥ ይሄን ያህል ሰው ቢሞት ይደንቃሉ ብለው ያለ ሰው ነው እኮ እዚህ ሀገር ያው መቼስ አናወዳደር አፍሪካና ኢትዮጵያና እዚህ ለውሻ ለድመት አንድ ነገር ቢፈጠር በህግ ይከሰሳል ባለቤቱ ሌላው ቀርቶ ወፎች አይነኩም ተይዘው ወደ ማጋገሚያ ይወሰዳሉ እንስሳ እንግዲህ እዛ ሀገራችን ወፎችን በድንጋይም ብለ በምን ብትርም ማንዞር ብሎ የሚያያለ ውሻውን አባረው ነው የሚመጡታለ ግቢ ከገባ ወይ ሊመታው ከሆነ ነገር ግን የሰው ልጅ ህይወት እናት አባት ሁላችንም እናት አባት አለን አያት አለን ዛሬ ስንቱ ነው ራሱን እየሰቀለ የሚኖረው ስንቱ ነው ሱሳይድ የሚያደርገው ስንቱ ነው ልጆቼ እንዲህ ከመሆን ብላው ላፍርሰው እኔም ማቀው ባጭሯል ባለቤታቸው ሞተው ልጆቻቸው በዚያ በዛ ተራርጦ ሲኖሩ ነገር ግን መተው ቤታቸውን እናት አፈረሱባቸው የቱ ደቁ ሁሉም ምንም ያለው ከጆራፍ ነው ምን ዳረጉት አቃላችሁ ያን እንዳፈርሱባቸው ጥለው ወደ ገዳም ነው ሄዱት በቃ ገዳምም ይሄዱ ይሆን ይገሏቸዋል። ግማሹ ላስቲክ ተጠልሎ ነው ያለው። ፍጹም አይንን ግንባር ያርጎ ካላላችሁ ወለ የኢትዮጵያ ችግር ችግር አለም። አው ባለ ስልጣኖች እናንተ በከባለስተካን ተሞዳምዳችሁ ስራ ያዛችሁ ምን ያላችሁ ቢዝነስ ያላችሁ እሺ ሁላችሁም ይኖሩ ያላችሁም ጥሩ ነው። ግን የመንግስት የሚሰራው ስራ በበቂ ሁኔታ አልሰራም፣ በቂ አይደለም። ስለዚህ ምንድነው የአብይ መንግስት ወደደም በጠላም በቅርቡ ምን ይሆናል እንደሚወድቅ ነው። እኔ በትክክለኛ የማምነው ይሄን ነው። ምክንያቱም የአንድ ሀገር ወዳደቅ ቀደም ብላችሁ እንዳያችሁ ሁኔታ አዝማሚያው ምን እየሆነ ነው እየታየ ነው አይደለም እንዴ? ስለዚህ ወገኖቼ በጠቅላላ ይሄን ነገር ለያልኩት ምንድነው የብልጽግና አመራሮች መመረጥ ብቻ አይደለም ራሳችሁን መረጣችሁ ያለፈውን መሳርጋችኋል። አሁንም እንዲያረጋችሁ ነው እንደሞ ለጦርነት ነው። እረፉ እረፉ። በኋላ ይህ አይነት ነገር በሰላም ኖራለሁ ማለት አይቻለም። ህዝብ ከተቆጣ የሚመለሰው የለም። በአለም ውስጥ የተደረጉ ነገሮች እናላለን፣ በኢራቅ፣ በሊቢያ፣ በዚምባብዌ፣ ኢትዮጵያ በደርግም ጊዜ ሆኖ እናቀለን ይሁን እንደገና እና ተው ህዝብን ማስማማት በኢትዮጵያና በትግራይ ውስጥ የሚደረጉን ከፍተኛ ችግሮችን መቅረፍ በኦሮሚያም ክልል የኦሮሚያም ደግሞ በቀላሉ ምን ተው አይደለም። ስሙን ስላልጠቀስኩ ኦሮሞ ሰላም ነው አብይ ኦሮሞ ስለሆነ አይደለም። ፍጹም በኦሮሞ ኤሊቶች እየጮሁ ነው በአሁን ሰዓት ከአማራውም ጋራም ከሌላውም ጋራ በዘረኝነት የተመዘረተ ሳይሆን በኢትዮጵያዊነት ሆኖ ራሳቸውን በራሳቸው አድራይተው ወደፊት እየገቡ ነው። ኦላ የሚለውም እየተቋቋመ ነው በአሁን ሰዓት። ከዚህ ፊልም ተቋቁሟል ታስታውሱ እንደሆነ ኢህአደግ ጊዜ አሁን ተቋቁሞ በአንድ ላይ በመሆን ነው። እና ምንድን ነው እኔ ብልጽግና ብዬ እንጂ ዘር አልጠራውም ልንገራቸው። አሁንም ዘር አልጠራውም። ኦሮሞ ስለሆነ ኦሮሞ ነው አይደለም ምንለው። ብልጽግና ራሱ የሁሉም ስብስብ ነው። አማራው ምትግሬውም ኦሮሞውም ሁሉም ያብረው የገባ ነው። እነ ጌታቸው ገብቶ የለ እንደ ሁለት ምላስ ተደለም እንዴ? እንደጌታቸውን ገብቷል። በኦሮሚያ ክልል ደግሞ ያሉትም ከዚህ ፊትም ገብተው ብዙ ችግር ተፈጥሮ የነበረበትን ታስረው ተደብድበው የወጡ እነ ጆሃርን ደግሞ ማየት አለብን። እነ ዶክተር ቅልቤሳ ናቸው የወጡት። ታሪኩን እየዘረዘሩ ነው። የቱ ጋ ነው ችግሩ? የቱ ጋ ነው እንበል? ዛሬ እከሌ ኦሮሞ ስለሆነ ነው፣ ዛሬ አማራ ይሄ ስለሆነ፣ ትግሬ ስለሆነ አይደለም። ችግሩን ሁሉም በሁሉም የሁሉም ዘሮች ከአብይ ጋር የሚሰራሉ፣ ሌሎች ደግሞ የሚቃወሙ አሉ። ይህ በሁለት ጎራ ነው ያለው። ዛሬ በየቦታው በየመስጊዱ በየቤተ ክርስቲያኑ ተሰግዝገው ገብተው ብዙ ችግሮች የሚፈጥሩ አሉ። ስለዚህ ዋናው አላማ ምንድን ነው? ኢትዮጵያዊነትን ብቻ ስም ይዘን ሳይሆን ሁላችንም በአንድ ላይ ሆነን ባለን ድምፅ ባለን ኃይል በኢትዮጵያ ውስጥ ሁሉም ህዝብ እኩልነት ኖሮ በሰላም የሚኖርበት ልጆች ተስፋ የሌላቸው ነገር ነው። አሁን ወደ ተስፋ ምንድን ነው? ቢልዲንግ፣ መንገድ ማንጸባረቅ፣ ትምህርት ቤት ነው፣ ሆስፒታል ነው፣ ኢንዱስትሪ ነው፣ ዩኒቨርሲቲ ነው፣ የት ነው? ብርሃኑ እየቀነሰን እኔ ትምህርት ሚኒስትሩ አይ ብርሃኑ ዶክተር ብርሃኑ እዚህ አሜሪካ ሆነ በጣም በእውነቴን ነው የምለው በጣም ካዘንኩት ያልጠበኩት ሰው ቢኖር አንዱ የትምህርት ሚኒስቴሩ አቶ ልበላቸው ወይስ ማን ነው። ፍጹም እኮ በጣም የሚገርም ግልብጥ ማለቱ ይገርመኛል። ትግሉ አላማ ቦታችን ቦታ ለመያዝ ነው ወይ? ብዙዎቹ አቸዋለው ያችን ቦታ እዚሁ ስልጣን ከያዙ ጉዳያቸው አይደለም። እውነቱ እኮ ነው ያውቁታል፣ እውነቱን ያውቁታል፣ ግን ጥቅማቸው ይቀራል። ስለዚህ እንደዚህ አይነት ነገሮች ሲኖሩ በዘር አቋያ ስናይ ምን ስንል በዘር አስደግፎ የሚያደርገውን ነገር ያብይ ቢያቆም ይሻላል። ሌሎችም በየጊዜው እየነቁ ነው ያሉት። ስለዚህ ይሄ ነገር ይቅር፣ መቃወም አለብን። በአርሲ ላይ የተደረገውን ጭፍጨፋ በሚመለከት በዚህ በባንኮራችን ካንድል ላይት ማለት እያሻማ ለማብራት ብዙ ታግሎ ነበር፣ ምንም አልተሳካም። ሌሎቹ ጋር በይፋ ነው። እዚህ ደግሞ ፓራላይዝ የሆነበት ቫንኮር ፓራላይዝ የሆነ አገር ሆኗል። በተለይ ከዚህ በፊት ከሌሎች ከተሞች ነክተው ከዚህ ይሄዱ ወደ አሜሪካ በየቦታው ይሄዱ የሚከሰከሱ የነበረበት ሀገር ዛሬ ግን ባዶ ሆኗል። ተከፋፍሏል፣ በጎት ታይቷል። በቃ ያንን ማየት አትፈልግም፣ ዞር ብሎ ማየት አያስፈልግም። እየተዋወቅን ነው ሁላችንም እንኖረው። በሊቢያውስ በታረዱት ኦርቶዶክሳኖች ሻማ መብራት አዘጋጅተን ነበር ባለፈው። በጥሩ ሁኔታ አባቶች ከቤተ ክርስቲያን ከፕሮቴስታንቱም ከሙስሊሙም አርገን አዘጋጅተን ነበረ በጥሩ ሁኔታ። አሁን ግን በአሁኑ ልንሞክር ስንል ብዙ ሳቦታጆች እየተካሄደ ስለሆነ በራሳችን ላይ ችግር ላለመፍጠር አንድ እጅ አጨበጨቡ አንድ እጀታ አይነድም እንደሚባለው ሁሉ ያ ነገር ሊሳካ አልቻለም። ነገር ግን ወደንም ጠላንም በቅርቡ ይሆናል። ወደንም ጠላንም ወደፊት ነገሩ ይገለበጣል። ምክንያቱም እውነቱ እየመጣ እውነቱ ጊዜ ያሸንፋል አይደለም እንዴ? ስለዚህ በዚህ ያለ ነው በቫንኩቨር በእውነት ነው በፓርቲ በዘር ፍጹም መለያየት የሌለብን ነው። አንድ ሆነን እውነቱ ላይ የሆንኩ ፓርቲ ሆን ግን እውነትን ለምን አንጋፈጥም? በእነዚያ መልኩ እንቅስቃሴያችን የሞቶን መነሳት ነው። በተለይ ደግሞ የአማራ ማህበሩ የተቋቋመው እኔ እሱ ነገር ባይነሳ ጥሩ ነው። ተቋቁሞ በቃተኛ እንደ ጎማ ተነፋ፣ ከዛ ተነፈሰ ለጣለ እና ጠንካራ ልጆች አሉ። ያን በቅርቡ እንግዲህ እንደ እግዚአብሔር ፍቃድ በቅርቡ የአማራ ማህበር እንቅስቃሴ ጀምሮ ያለው ሁኔታዎች እንደሚሆን ባለሙሉ ተስፋ ነን። ምክንያቱም አንድነት ከሌለ ዋጋ የለውም። በአንድ ሰው በአምስት ሰው በስድስት ሰው አንድ ነገር ሊካሄዳቸው ሁሉም በጋራ መሆን አለበት። ያን አይነት አመለካከት እስከሌለ ድረስ ምንም አይነት እንቅስቃሴ ቢኖር ምን ይሆናል? መጨረሻው ይወድቃል። በዚህ ላይ ደግሞ ሰዎች ኮመንትመንት እርግጠኛ ነው ወይ በሞራል ተነስተን በንግግር በሞራል ተነስቶ የሚሄድ ነው ወይስ ዲስፕሊን ሆኖ ያን ነገር ከዚህ እስከዛ ድረስ በመከባበር መተማመን አንተ ብስ ተባብሎ እውነትን ይዞ ከሄደ ነገር ውጤት ያመጣል። ነገር ግን ነው እኔ ብቻ ነኝ ይሄን የሚለው ነገር ካለ ሁልጊዜ ምንድነው ከነገሮችን አናላይዝ ከማድረግ ወዲህ ስድብ የሚቀጥል ከሆነ ሰውን ማጓጠት ከሆነ ያለ ስራው የሚደረግ ከሆነ ነገሮች ሁሉ እየተበላሹ ነው የሚሄዱት። ስለዚህ ወደፊቱ ጥሩ ተስፋ ይኖራል ብዬ አምናለሁኝ። ለዛሬው ያለኝ ሀሳብ ምንድነው ዋናው የሚቀጥለው ሳምንት ጾም ይፈታል፣ መልካም ጾም ለኦርቶዶክሶች እያልኩኝ ሁላችንም ኢትዮጵያኖች ኢትዮጵያዊ ሆነን በዘር በሃይማኖት ሳንከፋፈል አንድ ሆነን የሚያለቅሱትን ወገኖቻችን እንባ የምንጠርግበት አብረን የምናለቅስበት ክፉዎች የሆኑትን የሚያስለቅሱትን በመቆጣት በአንድነት በመሆን በዘር በሃይማኖት ሳንለያይ በፍቅር እንደምንኖርበት ጊዜ እንዲመርጥልን ምኞቴ ነው። ወደፊትም ደግሞ እንደዛ ማድረግ ነው። እውነቱን ከመናገር ወደኋላ አንበል። ወርቋ እያለሁ ነኝ። አሁን ወደ አንድ ሙዚቃ ወስዳችኋለሁ፣ ተመልሰን እንመጣለን። እነሆ Música.
1: You're listening to CITR 101.9, broadcasting from UBC's Point Grey campus, located on the traditional, unceded Coast Salish territory of the Hunkaminam-speaking Musqueam people.

0: Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local Indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there. If the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read.
1: አርማችሁ ሰወርቁ አያረብኝ ከዚህ ከሲአይቲአር 11.9 FM Vancouver BC Canada የሽክሽክታ ሬዲዮ አዘጋጅ አሁን ቀጥታ ወደ አንድ ሙዚቃዎችን እንሄዳለን እንዲሁም ሳባ በሚል ሙዚቃ ሳባ የሚለው በኤአይ የተሰሩት ላይ እንሄዳለን እንግዲህ እንደምታውቁት ቀደም ብዬ ባልኩት መሰረት በዚህ አካባቢ ያለው እንቅስቃሴ በሚመለከት በተለይ በአርሲ ላይ አንዳንድ ሰዎች ደውለውልኝ ነበር እና በርግጥ ነው ይሄን ነገር ቤተክርስቲያኖች ይሄን ቢያዘጋጁት መልካም ነው ምናምን ብለው ነበር እንግዲህ የአሁኑ ሰዓት እንግዲህ ጾም ስለሆነ ብዙም እንት ላይ ሆነ ይችላል ነገር ግን በራሳቸው ሆና ከአይድ በራሳቸው ሆና አመራር በቤተክርስቲያኑ ህግና ደንብ መሰረት ሊያዘጋጁ ይችላል ያዘጋጁም ይችላል ይሄንም አቆ ነገር የለም ወንድሜ ወይ እነሱ ላይ እንዲህ ነው ማለት እና እኔ እመጠይቅ መብት የለኝም ለምን አተዘጋጁም ብሎ እመጠይቆ ማንንም መጠይቅ አልችልም ከቻልኩ ራሴ ነው ወይ ማስተባበር ነው ነገሩን ማሳመን እንጂ እንደዚህ ያለ ነገሮችና በዛ ላይ ትችት ወይንም እንዲው አንዳንድ ነገሮችን ማድረግ አልችልም አልፈልግምም ይህ የዚህ ነገር ኦርቶዶክሶችም ቢሆኑ የቤተክርስቲያኖች አባቶችም ቤት ብዙዎች አላፍ ከኛ ይልቅ እኛ እንደማይመን ሁሉ እነሱንም እንደማይማቸው አውቃለሁኝና ያ ነገር ወደ እነሱ በትተውና ያ ዌብሳይቱን እንደገለጽኩል በዌብሳይት ከብተ ሐሳብ ወይንም ደውለ ብዙ እዚህ ምናቀው ሰዎች ስላሉ መናገር ይችላል ማለት ነው ግን በኔ በኩል ያ የራሳቸው አስተያየት ነው ሐሳብ ሰጀሽን ለመስጠት ካልሆነ በስተቀር ለምን አላረጉም ይሄን ማረግ አለባቸው የሚለው የራስ አስተዳደር አለ ሁሉም የራሱን መስመር ይዞ የሚሄድ ነገር ነው ስለዚህ ዘላይ እኔ አላረግም በዚህ በዚህ መልስ ይሄ ነው ላንተ እና በተለይ ደስ ስላላለ ይሄን በይፋ ለመግለጽ ፈልጌ ነው አመሰግናለሁኝ ስለደወልክና ይሄ ነው ወይንም አብራራ በጠቅላላው አይደለም እንዴ ሁሉም ህግና ደም ስነ ስርዓት ይኖራል አድማጮቻችን እንግዲህ ወደ ፕሮግራማችን እንሄዳለን እንደምታውቁት አፍሪካ ማማ ያ 15 ደቂቃ ከ 745 እስከ 8 ድረስ ከዛ በኋላ ደግሞ ጠቅላላ ከ 8 እስከ 9 የመዝናኛ ፕሮግራም ይኖረናል ያው ቀደም ብዬ እንደገለጽኩላችሁ አፍሪካ ማማን ከመስማት በፊት አንድ ሙዚቃ ሳባ ሳቢና የሚለውን አንድ የትግርኛ ዘፈን በአማርኛ ተሰርቆ AI ሰራውን ነው እኔ አሁን ፎከስ ብዙ ጊዜ ማረገው የAI ሙዚቃዎችን ነው ምክንያቱም አምናለሁ በቴክኖሎጂና ያ ነገር በጣም ደስ ይላል ጥሩ ፒት አለ ለሙዚቃ ወደፊት በAI ሙዚቃ ብቻ አማርኛም ትግርኛም ኦሮምኛም ጉራጌኛም ሁሉ ነገር የምንጫወትበትን ጊዜ ወደፊት እንደማዘጋጅ ተስፋ አለኝ ይሄን ነው እና አን ሙዚቃ ካጫወትኩዲ የአፍሪካ ማማ ይቀጥላል አፍሪካ ማማ ትልቅ በኋላ በማል በመሃል ግጥሞችና ሰዎች ቀልዶች በማስገባት እስከ 9 ሰዓት ድረስ እንቆያለን አሁን እንሆ አንድ የትግርኛ የድሮ ሳባ ሳቢና የሚለው ሙዚቃ ጀባለ በላችሁ ቅዳሜ ነው እንዴት ነው 7:48 ነው 8 o'clock ነው ጎንጨት እያላችሁ ነው ሙቀቱ እንዴት ነው በየሬስቶራንቱ ያላችሁ በቤታችሁም ያላችሁ በሙሉ አንድ ላይ ሆናችሁ ቁጭ ብላችሁ በተለይ ቤት ውስጥ በረንዳ ላይ ባልከኒ ላይ ቁጭ ብሎ ቢራውን ቀስቀዝ ባለ በረዶ ምናሁን አስቀምጦ ከፊትና ከኋላ ይህን ሬዲዮ እየገመገማችሁ ጀባ እንድትሉ ፈልጋለሁኝ እስቲ ወደ ሳባ ልውሰዳችሁ እንሆ

አድማጮቻችን አሁን እንጀምረው ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምረናል።

0: አድማጮቻችን ወርቋ ያያለ ነኝ ከዚህ ከሲአይቲአር 101.9 FM every Saturday from 7:30 to 8:30 ድረስ የምናቀርበውን የማማ አፍሪካን ሙዚቃ በዚህ ላይ እንጨርሳለን። በሚቀጥለው ሳምንት ከ7 ከ5 ጀምሮ እስከ 3-4 ዘፈኖች እናጫውታለን። ሌሎች ፕሮግራሞች እስከምናዘጋጅ ድረስ ከኛ ጋር ሁኑ። በየቀዳሚው ከ7 ሰዓት ጀምሮ እስከ 9 ሰዓት ድረስ ደግሞ ይሄ ፕሮግራም ይካሄዳል። አሁን ማማ አፍሪካን ጨርሰናል። እንደምታውቁት ቀደም ብለው ያሉትን ፕሮግራሞች የአንዳንድ ሀሳቦች መስጠትን እንደዚህ ማማ አፍሪካን ጨርሰን አሁን ወደ መዝናኛ ፕሮግራማችን እንሄዳለን። በመዝናኛ ፕሮግራማችን ውስጥ ደግሞ አንዳንድ ነገሮች እናካትታለን። ይሁም ደግሞ ግጥሞች፣ ስነ ጽሁፎችን እንዲሁ ጣልጣል አረግላችኋለሁ፣ ጀባላችኋለሁ። አሁን ፓስቴን ሆኗል እና ወደ 50 ደቂቃ አለን። 50 ደቂቃ ውስጥ እንግዲህ የተለያዩ ሙዚቃዎችን ነው የምናጫውተው። የአማርኛ፣ የኦሮምኛ፣ የትግረኛ፣ የወላይተኛ፣ የጉራጌኛ ዩኔምት በደንብ በርግ ነው የምንጨፍረው። በተለይ ሙዚቃዎችን የማጫወታቸው በጣም ኢንተረስትድ መሆንኩባቸው። ወደፊት በእናንተ አስተያየት ደግሞ አንዳንድ ሙዚቃዎችን ጀባ አረጋለሁ፣ አንዳንድ ሙዚቃ ኖርማል። ግን ኤአይን ሙዚቃ ጀባላቸው ያስጫውታል አይደል እንዴ? በደንብ ነቃ ነቃ ያደርጋል። ቢራችን ጎንጨት አድርጎ ሰመር ነው እንግዲህ አይደለም እንዴ? የሚቀጥለው ዊንተር ደግሞ ሲመጣ ምንድን ነው ሻችሁን ደቆስ እያደረጋችሁ ነው እንግዲህ አድማጮቻችን። አሁን አሁን ወደ ሙዚቃው ከመሄድ በፊት አንቺ ነኝ የማይመለውን የኦሮምኛ ቢት ያለውን ሙዚቃዎችን ነው ጀባ ብላችሁ ኤአይ የሰራቸውን። ከዛ ፊት ግን የዚህ ስቱዲዮ ማስታወቂያን አንድ ጀባ ልበላችሁ። እነሆ ይቀጥላል። ከኔ ጋር ሆኑ ወርቁ አያሌው ነኝ።
1: You're listening to CITR 101.9 broadcasting from UBC's Point Grey campus located on the traditional unceded Coast Salish territory of the Halkominum speaking Musqueam people.

0: ሁሉ ደክሞታል። በእግሩ እየሄደ እየተሳበ ያልሞት ባይ ትግል እየታገለ ባንድ እንጀራ ብር መሶብ ያለማል። ለነገ ተስፋው ዛሬን ያጎላል። ሁሉ ደክሞታል ይፈራገጣል አልሞትም ብሎ ላይወድቅ ላይሸነፍ ለራሱ ብሎ የአዚም ጩኸት የማይሰማ ዝም ብሎ ይጮሃል ያለ አላማ ሚሰማው አቶ ዝም ብሎ ይጣራል ልፋቱ ከንቱ መሆኑን ያውቃል። እንዲያው ዝም ብሎ ሩጫ ብቻ ለብቻ በልቶ የሚሞት ለብቻ ወዳቂ የሌለው ትግል የሚታገል ያለ ጠባቂ ያለ ዳኛው ገል ግድግዳ መግፋት ጠላቱ አይታወቅ አመድ መልቀም ነው ፈሶ ተርፎ ወርቅ። ሁሉ ደክሞታል የማያልቅ ትግል እየታገለ የማይፈታህል ኑሮ እያለመ።
1: የዚህ ዓመት እቅዴ ሀብታም መሆንና አለማበድ ነው። ከድህነት ያመለጠ ከብደትም ያመልጣል። በሀገራችን ዋናው የብደት ምንጭ ማጣት መሆኑን አሳምር ያውቃለሁ። አንድ ሰው ሲያብድ በተለምዶ ጨርቁን ጥሎ አበደ ነው የሚባለው። ከጣሊያን የገዛውን ሱፍ ጥሎ አበደ ሲባል ሰምተህ ታውቃለህ? ዘናጭ አፓርታማውንና ፌራሪውን ጥሎ አበደ ሲባል ሰምተሽ ታውቂያለሽ? በፍጹም። በውኑ አንድ ሰው በዚህ ዓለም ገንዘብ አባክኖ ዕድሜ ቢያጠራቅም ምን ይፈይድለታል? ሀብታም ሆነህ በዚህ ምድር ላይ ብዙ ዘመን ከኖርህ የዕድሜ ባለጸጋ ትባላለህ። ድሃ ሆነህ ረጅም ጊዜ ከኖርህ ግን አሮጌ ብለው ይጠሩሃል። ዜና አንባቢዎች የዕድሜ ባለጸጋው ሼህ መሐመድ አላሙዲ በሉሲ የመጦሪያ ጣቢያ ለሚገኙ አረጋውያን የገንዘብ ድጋፍ አደረጉ ብለው ነው የሚዘግቡት። አረጋውያን ማለት ብዙ አሮጌዎች ማለት አይደለምን? ሞቱ ግን አንድ ነው ቢለይም ሕይወቱ ይላል ዘፋኙ። በፍጹም። እንዴት ተደርጎ ሀብታም ሲሞት ዜና ላይ ከዚህ ዓለም በሞት ተለዩ ተብሎ ይነበብለታል። ድሃ ሲሞት ግን አረፈ ተብሎ ይዘግብለታል። ሀብታሙ ሰውዬ ከዚህ ዓለም ጋር ያለው ግንኙነት የወዳጅነት ወይም የደባልነት ስለሆነ ሞቱ በመለየት ይመሰላል። ለሀብታሙ ወዳጅ የሆነው ዓለም ለድሃው ሸክም ወይም ሽልማትን የማያጎናጽፍ የማራቶን ሩጫ ሆኖ ስለሚቆጠር ሞቱ እረፍት ወይም ግልግል ተደርጎ ይቆጠርለታል። በከተማችን ብዙ አግኝቶ ያጣ ሰው አለ። እኔን ትንሽ ለየት የሚያደርገኝ ሳያገኝ ያጣ ሰው መሆኔ ነው። አቶ እንደገና ያጣ ሰው ልትለይ ትችላለህ? ባለፈው የሰፈራችን ሱቅ ሄድኩና እንጀራ አለ አልኩት ሻጩን። አለ። ስንት ነው? 20 ብር። እሺ ግማሽ እንጀራ ስጠኝ። ግማሹ 12 ብር። ሙሉ 20 ከሆነ ግማሹ 10 ብር አይደል እንዴ የሚሆነው? 2 ብሩ ከየት መጣ? 2 ብሩ ለገመስንበት ነው። እሺ በ10 ብር ምን አለ? የእንጀራ መያዣ ፌስታል አለ። በባንክ አካውንቴ ውስጥ ከሚገኘው ብር በላይ በስልኬ ጋለሪ ውስጥ ያለው ፎቶ በቁጥር እንደሚበልጥ ትዝ ሲለኝ አልቅስ አልቅስ አለኝ። ደግሞ ግርም የሚለኝ የሁሉንም ባንኮች አካውንት ማውጣቴ ነው። ሆሆ የድሃ ልጅ ኪሱ ትልቅ ነው ይል ነበር አባቴ ሲተርት። እውነት መሆኑን በእኔ ደርሶ አየሁት። ያም ሆኖ ዘንድሮ ሀብታም እሆናለሁ። በመጀመሪያ መኪና እሸምታለሁ። መኪና ከግምት በላይ እንደተወደደ አላጣሁትም። ዛሬ መንጃ ፈቃድ ቢጠፋብህ ለቅጣት የምትከፍለው ገንዘብ የዛሬ 10 ምናምን ዓመት ቅልብጭ ያለች ላዳ ያስገዛ ነበር። ያም ቢሆን እየቆጠብኩ አጠራቅማለሁ። አዲስ አበባ ውስጥ መኪና ማቆሚያ ማግኘት ከባድ ስለሆነ የማይቆም መኪና እገዛለሁ ወይም የመኪና ማቆሚያ መሬት እመራለሁ። አሁን ሰፈራችን ውስጥ በሚገኘው ደሊላ ካፌና ሬስቶራንት በረንዳ ላይ ቁጭ ብዬ ማሪን እየጠበቅኩት ነው። ማሪ በሳይኮሎጂ ትምህርት አብሮኝ የተመረቀ ወዳጄ ቢሆንም ደቦ የቀብር አስፈጻሚ የተባለ ድርጅት አቋቁሞ የናጠጠ ሀብታም ሆኗል።
2: አድማጮቻችን፣ ወርቁ አያሌው ነኝ። ከዚህ ከሲአይቲአር 101.9 ኤፍኤም ትንሽ ዘና እንድትሉ ነበር ያወርኩላችሁ። አሁን ወደዛው እንሄዳለን። እስከ መጨረሻው ድረስ የተለያዩ ሙዚቃዎችን በማሰማት እንጀምራለን። አሁን እስቲ አንድ ሙዚቃ በብዙን ጊዜ ስላጫወትኩት አቁሜው ነበርና የቴዲ አፍሮን ዳስት አልሚሎን ዘፈን እንድዘፈን ተጠይቆልኛል። በብዛት ወደ 20 ቴክስ ነው ያንን አሰማችሁና የተለያየ ሙዚቃዎች ዘመናዊ ሙዚቃዎችን ጀባላቻለሁ። እስከ 9 ሰዓት ድረስ ከኔ ጋር ሁኑ፣ ተዝናኑ። ወርቁ አያሌው ነኝ። እነሆ ሙዚቃ ዳስታል የሚለው ሙዚቃ ጀባል ባላችሁ

አድማጮቻችን እስካሁን ድረስ ከኔ ጋር በመሆናችሁ ምስጋና ያቀርብኩኝ ቴክስም በስልክም ያናገራችሁኝ በሙሉ እንዲሁም ደግሞ ታዳምጡኝ በየቦታው አላችሁ ሐሳብ በዚሁ ለምትዋዩትም በሙሉ ምስጋና ያቀርብኩኝ በዚህ ሰናበታችኋለሁ። 15 ደቂቃ ይቀራል። በ15 ደቂቃ ሙዚቃዎች ያከታተሉ አሰማችኋለሁ። ነገር ግን በመጨረሻም ይሄ ቀደም ብያጫውትኩ ዘፈን የመረጥኩት እኔ ደግሞ የመረጥኩት ለውዳ ባለቤቴ ለመሲ ነው። ሙዚቃው ይቀጥላል። እኖ እስከሚቀጥለው ሳምንት ድረስ አምላክ ፈጣሪ ጾሙን ተፈቶ በሰላም በፍቅር እንዲያገናኘን ይሁን። የሰላም የፍቅር ሳምንት ይሁንላችሁ በስራችሁም በቤተሰብም በሁሉም ነገር። እኖ ሙዚቃ